ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱራ ቆዳት ለሰዋ ደማመር እድሜ ገመድ ልክ ይሆናል ልቡን እንዳሰብ ነው እንዳሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ

ስታገደብለ ፍላጎት ይሳብ ጊዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ ነው እንዳሸናት ለኛ ለራ